0: ተደረው
1: አፈውቷን
0: ያዳይ
1: ተን ወጅመን
0: ቱራን ወጅመን
1: ነፋም
0: ለኸይረ
1: ሰርመደን
0: علمت يقينا
1: ان مولاي يا كان
0: ان مولاي يا كان
1: ان المخاف
0: وان المخاف

0: ቴን ቢርና ቢርና ቢርና ቢርና ቢርና ቢርና ቢርና ገንሊያናቴ ሁሉ አድክም
1: አጀንት ቢኤፍኤም 95.2 ቺቱባ አከቸኛራም 98.6 ቺንዳካሩ
2: ለርጊ ኤፍኤም 94.6
0: ጃምላኸ በጆከለ ካሳኩንዳም ለተከከ ኪሳካናም ተዲቆደ ግሉቺ ዋኸም የተቲባቱ ጃመቲ ለፑልዋይ ዲዶክዲየ ተኩማናጀብ ደኮጀም ተደብሎባ ተቡልኮየ ተሰርገለን ተችሊኑሞ ዳህሙይ ለገን ፈሱን በሮ ተይባይኸ ጅሰመሮ ሊቀንሞ ደንዲ ወይዲጁ ናኛንተ ከባንቴሞ ፌኩ ፊባህ ነፋይ በጊ ኮንዲያለያ ለሚበሮ ናተልኑ ደንቤሩ ችማም ቦለግሊገይ ሬሚኑሞም ወይ ሴነጋል